0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ንጽልን ምክፋልን ዓመፃን ንምቅዋም ከምኡውን ሰላምን ፍቕርን ንምድንፋዕ ከምቲ ክርስቶስ ምሕረት ዝገበረልና ብዛዕባ ንኻልኦት ይቕረ ምባል ዘለዎ ሓይሊ ኣመልኪቶም የስተንትኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ዕለት 13 መስከረም ካብ ሃዋርያዊ መስኮት ነቶም ኣብ ቅርዓት ቅዱስ ጴጥሮስ ንጸሎት መልኣከ እግዚኣብሔር ዝተኣከቡ ምእመናን ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ምሕረት ምግባር ንዅሉ ሰብኣዊ ጽልእን ቂምን ምክፍፋልን ክስዕሮ ዝኽእል ምዃኑን ነቲ መድሓኒት ዝኾነ ፍቕሪ ከም ዘስፍሕ ኣስተምሂሮም ይቕረ ምባል ኣድላዩ፣ ብዘይካኡ ድማ ብሰላም ክንነብር ኣይንኽእልን ኢና። ውዒሉ ሓዲሩ ግጭታት ክኽሰት ቂም ከምኡውን ሕነ ምፍዳይ ኮይኖም ኣብ ልብናን ኣብ መንጎ ህዝብታትን ይለዓሉ እዮም። እዚ ተግባራት እዚ ድማ ንርክባትና የበላሽዎ፣ ንስድራ ቤታት ይኸፋፍልን፣ ከምኡውን ውግእ የለዓል ክብሉ ኣጠንቀቑ። ወላ እውን ኣብቲ ስጋውን ስነ ምግባራውን ድኽነት ደቂ ሰባት ንኣድማስ ዘጸልመተሉን ነቲ መንገዲ ዘየተኣማምን ኣብ ዝገበሮ ስፍራ ምሕረት ምግባር ጥራዩ ሓራ ዘውፅኣናን ብርሃን ዝህበናን ይቕረ ምባል ልክዕ ከም ህዱእ ንፋስ ክሳብ ፀሓይ ዳግም እትበርቀሉ ሰዓት ነቲ ገዚፍ ደመና ክፍኣት እውን ክብትኖ ይኽእል እዩ። ርእሰ ሊቃነ ጳጳሳት ኣስዒቦም እምበኣር ድንግል ማርያም ኣደ ምሕረት ኩሉ ሳዕ ወላ እውን ናይ መጀመርታ ስጉምቲ ምውሳድ ኣጸጋሚ ኣብ ዝኾነሉ እዋን ይቕረ ክንብል ክትሕግዘና ከምኡውን ብትብዓትን ብጽንዓትን ነቲ ጽልኢ ዝስዕርን ንዅሉ ቂማ ጽዋር ዘጥፍእ ነቲ ህዱእ ፈውሲ ፍቕሪ ዝኾነ ብርሃን ከተስፍሖ ንለምና ክብሉ ተማሕጸኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ቐጺሎም ብዛዕባ እቲ ካብ ወንጌል ማቴዎስ እተወስደ ናይ ዕለቱ ንባብ ወንጌል ኣስተንተኑ። ሐዋርያ ጴጥሮስ ንጐይታናን መድሓኒናን ኢየሱስ ክርስቶስ ንሓደ ዝበደለካ ሰብ ክንደይ ጊዜ ይቕረ ክትብለሉ ከም ዘለካ ክሳብ 7 ሳዕዶ ክብል ከም ዝሓተቶ ጠቒሶም። ጐይታናን መድሓኒናን ኢየሱስ ክርስቶስ ከዓ 70 ጊዜ 7 እምበር 7 ጊዜ ጥራይ ኣይኮነን እብለኩም ኣለኹ ክብል መለሰሉ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ 7 ኣብ ቅዱስ መጽሓፍ ምልኣት እዩ ዘመልክት ብምባል ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ክርስቲያን ምእመናን መጠን ካብ ኩሉ ደረት ንላዕሊ ብዘይዝኾነ መጠን ይቕረ ክንብል ጸዋዕታ ኣቕሪቡልና እዩ በሉ። ኣብዚ መዳይ እዚ ቅዱስ ኣቦና ከም ዘመልከትዎ ምሕረት ምግባር መሰረታዊ መዳይ ክርስቲያናዊ ሕይወት እዩ ክብሉ ኣስመሩሉ። ድሕሪዚ ክርስቶስ ኣብ ወንጌል ብዛዕባ ሓደ ምስ ጐይታኡ ኣዝዩ ብዙሕ ዕዳ ዝነበሮ ግን ከኣ ካብ ንጹሕ ምሕረት ጐይታኡ እትሓድገሉ ሰብ ብምጥቃስ ስዒቡ ግና ንሓደ ካብቶም ኣገልገልቲ ብጾቱ ዕዳ ንዝነበሮ ከምኡ ዓይነት ምሕረት ዘይገበረ እሞ ንመቕጻዕቲ ዝተገብአ ኣገልጋሊ ከም ምሳሌ ገይሩ ከም ዘቕረበሎም ኣስተምሃሩ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ጐይታናን መድሓኒናን ኢየሱስ ክርስቶስ በዘን ቃላት እዚኣተን ውህበትን ይቕረ ምባልን መሰረት ህላዌና እዩ ብምባል የዘኻኽሩና። ምኽንያቱ ኩሉ ብኣምላኽ ካብቲ ፍጹም ፍቕሩ ተዋሂብና እዩ። ነፍሲ ወከፍና ድማ ነዚ ደግነት ኣምላኽ እዚ ምላሽ ብምሃብ ፍጹማት ኢና ክንብል ኣይንኽእልን ኢና። ስለዚ ናጻ ተግባር ምሕረት ምንጪ ህላዌና እኳ እንተኾነ ንሓድሕድና ተሰማሚዕና ንኽንነብርን ካብቲ ዝኸብደና ነገራት ሓራ ንምውፃእን ብሓባር ንኽንነብር እቲ ዝበለጸ ሕጊ ምዃኑ ድማ ቅዱስ ኣቦና ብኣጽንዖት ኣስመሩሉ። ርእሰ ሊቃነ ጳጳሳት ወሲኾም ከም ዝገለጽዎ ንቅዱስ ጴጥሮስ ይቕረ ምባል እንታይ ማለት ምዃኑ እውን ጠቒሶም። ሓደ ካብቶም ናይ ቀረባ ደቂ መዛሙርቱ እኳ እንተነበረ ንጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ እዋን ሕማማቱ ከም ሓደ ከም ዘይፈልጦ ሰብ ኮይኑ ምስ ከሓዶ ድሓር ግና ነቲ ዝተንስአ ክርስቶስ ምስ ረኣዮ ጐይታ ድማ ስምዖን ተፍቅረኒ ዲኻ ክብል ሓተቶ በዚ ከምዚ ድማ ሰዓበኒ ዝብል ጻውዒት ኣቕረበሉ ክብሉ ኣስተንተኑ ኣብ መደምደምታ ቅዱስነቶም እዚ ወላ ሓንቲ ከም ዘይተፈጸመ እዩ ዝመስል ዝነበረ በሉ ንክርስቶስ ምኽሓዱ ፈጺሙ ዘይተፈጸመ እዩ ዝመስል እታ ይቕረ እትብልን እተሕውየናን ፍቕሪ ኣዝያ ሓያል ካብ ምዃናት ተላዕለ ነቲ ቐዳማይ ሃዋርያ ተልኽኡ እተረጋግጽ እያ ዝነበረት ክብሉ እውን ኣስተንትንኦም ዛዘሙ ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም ሰናይ ምክትታል።
1: ሰንበት ዘፍርየ መስከረም 9/2019 ዓመተ ምህረት እዚ ዕለት እዚ ዘሰኒ መዝሙር እኩት ኣንተ ወስቡህ ስምከ ወኣብዪ ሃይልከ ወጌታ ንፍርየ ምድሪ ባርኽ ብኽረምቲ ብበረኸት እትኸፍት ጐይታ ኸማኻ ዝበለ ጻድቕ መሓርን መን ኣሎ እታ ጠምያ ነይራ ዝጸገበት ነፍሲ ካብ ሞት ድሒና ትባርኸካ ኣላ ኣብ ሰማይ ትቕመጥን ብትሑታት እትባርኽን ምስጉን ንስኻ ኢኻ ስምካ ንኡት ክእለትካ ድማ ዓብዪ እዩ ንስኻ ኢኻ ንሰንበት ዕረፍቲ ጌርካ ዝሰራዕካን ንዅሉ ዘዝግብኦ ምግቢ ዝሃብካዮን ምስባክ ምድርን ይውሃበት ፍሪሃ ወይ ባርከን እግዚኣብሄር ኣምላክነ ወይ ባርከን እግዚኣብሄር ምድሪ ፍሪኣ ትህብ እግዚኣብሄር ኣምላኽና ይባርኸና እግዚኣብሄር ክባርኸና እዩ መዝሙር 85:12 ቃል ወንጌል ንሎሚ ዝንበብ ካብ ወንጌል ሉቃስ ካብ ምዕራፍ 13 ካብ 22-30 ወንጌል ሉቃስ ብድሕሪ እዚ ኢየሱስ ናብ ኢየሩሳሌም ክኸይድ ከሎ ኣብ ከተማታት ዓድታትን እናምሃረ ይሓልፍ ነበረ ሓደ ሰብኣይ ከዓ ጐይታይ እቶም ዝድሕነስ ውሕዳት ድዮም በሎ ንስ ከዓ ከምዝበሎም በታ ጸባብ ኣፍ ደገ ንምእታው ተጋደሉ ምኽንያቱ ብዙሓት ክኣት ክደልዩ እዮም ግና ኣይክኽእሉን እዮም እብለኩም ኣለኹ በዓል ቤት ተንሲኡ ማዕጹኡ ምስ ሸጐረ ሽዑ ኣብ ወጻኢ ደው ምባል ክትጅምሩ ጐይታይ ጐይታይ ክፈተልና እናበልኩም ማዕጹ ኳሕኳሕ ክተብሉ ኢኹም ንሱ ከዓ ካበይ ምዃንኩም ኣይፈልጠኩምን እየ ኢሉ ክምልሰልኩም እዩ ሽዑ ምሳኻ በሊዕና ሰቲና ንስኻ እውን ኣብ ኣደባባያትና ምሂርካ ምባል ክትጅምሩ ኢኹም ንሱ ከዓ ኣቱን ጎበተ ዓመፅ ኩልኻትኩም ካበይ ምዃንኩም ኣይፈልጠኩምን እየ ካባ ይረሓቑ እብለኩም ኣለኹ ክብል እዩ ንኣብርሃምን ይስሓቅን ያይቆብን ንኩሎም ነቢያትን ኣብ መንግስቲ ኣምላኽ ምስ ርኤኹምዎም ንስኻትኩም ግና ኣብ ወፃኢ ተደርቢኹ ምስ ተረፍኩም ኣብኡ ብኽያትን ምሕርቃም ኣስናንን ክኸውን እዩ ካብ ምብራቕን ምዕራብን ካብ ሰሜን ደቡብን ድማ ክመፁ ኣብ መንግስቲ ኣምላኽ እውን ኣብ መኣዲ ክቕመጡ እዮም እንሆ ድማ ቀዳሞት ዳሕሮት ዳሕሮት ከዓ ቀዳሞት ክኾኑ እዮም ዘሎናዮ እዋን ዘመነ ፍረ ወይ ከዓ እዋን ፍረ እዩ ሓርስታይ ዘራእቱ ፈልዩ ኣብ ሙሉእ ምትእምማን ናይ ዓመት ቀለቡ ዘረጋግጸሉ እዋን እዩ እዚ ኣብ መንፈሳዊ ቀለብና ክንቅረብ የተሓሳስበና እዚ ዓመት ከመይ ገይረ እጅምሮ ኣለኹ ኢልና ሂወትና ብመንፈሳዊ ስንቂ ኣስኒቕናዶ ንጅምር ኣለና ክንብል ግቡእ እዩ ከም ሰባት መጠን ስንቂ ከይወሕደና ክንርኢ የድልየና እዩ ጉዕዞና ዕውድ ክኸውን ብመንፈሳዊ ሂወትና ዝሰነቕና ክንከውን የድልየና ናይ ሎሚ ወንጌል ንምቾት ንጣዕሚ ኣወጊድና ኣብ መኣዲ ኣምላኽ ክንህሉ የዘኻኽረና በታ ጸባብ ኣፍ ደገ ንምእታው ተጋደሉ ይብለና ጉዕዞ ሰማይ ክዝንጋዕ ዘይብሉ ጉዳይ እዩ ጉዳይ ድሕነትና ኩሉ ግዜ ሓለዋ የድልዮ ኣብ ሓደ ዝንገር ታሪክ ሰለስተ ሰባት ዝተፈላለየ እምነት ዝኽተሉ ብዛዕባ ሃይማኖቶም ክትዕ ኣልዒሎም ሰለስቲኦም ሓረስቶ ጡጥ እዮም ነይሮም ኣብ ክትዖም ናትና እዮ እቲ ሓቂ ናትና እባ እናበሉ ኣብ ርሱን ክትዕዓት እዮም ኣብ ጥቕኦም ሓደ ሽማገለ ንኽትዖም ስቕ ኢሉ ይሰምዕ ነበረ ኣብቲ ሽማገለ ቕርብ ኢሎም መን ይኻባና ሓቂ ዘሎ ኢሎም ሓቲቶሞ ብኻልእ ኣዘራርባ ኣየናይ እምነት እዩ እቲ ሓቂ ሒዙ ዘሎ እናበሉ ሓቲቶሞ እቲ ሽማግለ ህዲ ኢሉ እናስተንፈሰየ ከምዚ እናበለ ክምልስ ጀሚሩ ብምሳሌ ገይሩ ምስ ስርሖም ዝመሳሰል ምስሊ ኣምፂኢሎም ካብዚ ክሳብ እቲ ናይ ጡጥ መኻዚኖ ሰለስተ መገዲ ኣለዋ ሓንቲ በዚ ጎቦ ደይብካ ብቐጥታ ኣብቲ መኻዚኖ ክትከይድ ትኽእል ኣፃር እያ እንትኾነ ዓቐብ ስለ ዝኾነ ብርቱዕ ድኻም የድልዮ ብምስራቅ ወገን ናይ ዝጎቦ ጌርካ ክትኸይድ ትኽእል እቲ መገዲ ብዙሕ ነዊሕ ኣይኮነን እንትኾነ ከርፋሕን ዘይፅቡቑን ክትከዶ ዘይጥዑምን እዩ ሳልሳይ ብወገን ምዕራብ ናይቲ ጎቦ ክትከይድ ትኽእል ነዊሕ መገዲ ግን ዝቐለለ መገዲ ክትከይድ ትኽእል እንትኾነ ኢሉ ኣብዓ ዓይኖም እናጠመተ ኣብቲ መኻዚኖ ምስ በፃሕካ እቲ ዋርድያ ከመይ ጌርካ ከም ዝመፃእካ ወይ ቤናይ መገዲ ከም ዝመፃእካ ኣይኮነን ዝሓተካ ዓርከይ ክሳብ ክንደይ ፅቡቕ እዩ እዚ ጡጥካ ኢሉ እዩ ዝሓተካ እናበለ ኣብ ሂወት ኣገዳሲ ሂወትና እንታይ ዓይነት ሂወት ከም እንመርሕ እምበር ኣነ ከምዚ እዩ እምነተይ እናበልካ ምጃሃር ኣብ ሓቂ ከም እንነብር ኣይገብረናን እዩ እናበለ ሃናፂ መልሲ ሂብዎም ኣብ ትንቢት ኢሳያስ ነቢይ ምዕራፍ 26 ካብ ቁፅ 18 ክሳዕ 21 ድሕነት ኣምላኽ ንኩሎም መንግስትታት ዓለም ከም ዝኾነ ንሕና ሰበኽቱ ከም ዝኾንና ንኩሎም ደቂ ሰብ ኣብ መንግስቲ ኣምላኽ እንዕድም ከም ዝኾንና ዝነግር ነንብብ ኣብ መልእኽቲ ዕብራብያውን ዘንብብናያ ዋላ እውን ኣብ ግዜ መቕፃዕቲ ኣምላኽ ንምሕረትና ኢሉ ከም ዝሰደልና ክንርዳእ ይምዕደና ከምቲ ፈቃር ኣቦ ንውላዱ ክምህሮ ኢሉ ዝቆፅዖ ከምኡ ኣምላኽ ካብ ክፉእ ክመልሰና ኢሉ ክቐፅዓና ይከኣል ኣብ ናይ ሎሚ ወንጌል እውን ጉዳይ ድሕነት ቀሊል ከም ዘይኮነ ብዘይቁኑዕ ነገራት ከይንተህለል የጠንቀቕ ድሕነት ንኩሉ እዩ እንትኾኑ ብርቱዕ ስራሕ ምስ ፀጋ ኣምላኽ ዕለት ዕለት ክሳብ መዓልቲ ሞትና ምትሕብባር ይሓትት ኣብኡ እንከሎ ብቐሊል ሸለል ክንብሎ ኣይግባእን ጉዳይ ድሕነትና ተልእኮን ዓብዪ መዝነትን እዩ ናይ ሎሚ ወንጌል ትርጉም ጉዕዞ ንኢየሩሳሌም ዘስዓቦ ሓበራዊ ድሕነት ይገልፀልና መጀመርያ ጎይታና እቶም ዝድሕንሱ ውሕዳት እዮም ኢየሱስ ምሳርድእቱ ንኢየሩሳሌም ገፁ እናኸደን ከሎ ሓደ ሰብ ዝሓተቶ እዩ ኣገዳስን ዓብ ሕቶን እዩ ኣብ ግዜ ኢየሱስ ብዙሓት ኣይሁድ ንሶም ጥራሕ ህዝቢ እግዚኣብሄር ንሶም ጥራሕ ሕርያት ህዝቢ ኣምላኽ ምዃኖም ይሓስቡ ነይሮም ብርድኢቶም ኣረማውያንን ዘይኣመንትን ኩሎም ንሕጊ ሙሴ ዘየኽብሩ ኩሎም ዘይድሕኑን ብኣምላኽ ዝተነፅጉ ገይሮም ይሓስብዎም ነይሮም ድሕነት ንኣታቶም ጥራሕ ነቶም ሕጊ ሙሴ ዘኽብሩ ዝተሓፀየ ገይሮም ይሓስብዎ ነይሮም ኢየሱስ ነቲ ሕቶ ቀጥታዊ መልሲ ክህቦ ኣይደለን ብኣንጻሩ ቅልል ዝበለ ሕቶ እናሓተተ ንሰዓብቱ ብዛዕባ ድሕነት ክነግሮም ጀሚሩ ኣብ ትምህርቱ ነቲ ቐንዲ ነገራት ክነግሮም ጀሚሩ ክንደይ ከም ዝድሕኑ ኣገዳሲ ይኮነን ኣገዳሲ ነገር ኣነን ንስኹምን ክንሓስበሉ ዘለና ከመይ እንተገበርና ብኸመይ እንተነበርና ብኸመይ ኣብ ርክብና ሓድነት ከም እንተፈጠርና ኢና እንድሕን ነዚ እዩ ኢየሱስ መልሲ ዝህበሉ ካልኣይ በታ ኣፀባብ ኣፍ ደገ ንምእታው ተጋደሉ መጀመርያ ኣብ መንግስቲ ኣምላኽ ክንኣቱ በታ ፀባብ ኣፍ ደገ ክንቃለስ ኣለና እታ ፀባብ ኣፍ ደገ ጉዕዝኣ ብቐሊል ምስ ብዙሓት እትጓዓዛ ኣይኮነትን ፀባብ ዘብላ ብዙሓት ሰባት ከም ዘይጓዓዝዋ ከስምዕ ኢሉ እዩ ድሕነት ብግልኻ ንበይንኻ ዝርኢ ጉዳይ እዩ ከምኡ ድሕነት ቀሊል ኣይኮነን እትኸፍሎ ዋጋ ኣልኦ ብቓልስን ብስቓይን እዩ ዝርከብ እዛ ፀባብ ማዕፆ ንኩሉ ክፍቲ እያ እንትኾነ እቶም ክኣትውዋ ዝደልዩ ጥራሕ እዮም ተቐባልነት ዘለኦም መንግስቲ ኣምላኽ ክትመርፆ ኣለካ ናይ ድሕነት ህያብ ብምፍልላይ ዝርከብ መሰል ኣይኮነን ድሕነት ንኩሉ እዩ ኣምላኽ ከዓ ኩሉ ክድሕን ድላዩ እዩ እንትኾነ ሰማያዊ ናይ ድሕነት ፍቕሪ ግላዊ መልቲ ይሓትት ሳልሳይ ካበይ ምዃንኩም ኣይፈልጠኩምን እየ ኢየሱስ ንርድእቱ ብምሳሌ ገይሩ ብዛዕባ ዝተዓፀወ ማዕፆ ተዛሪብዎም ንሱ ከዓ ነቶም ንኢየሱስ ምቕባል ዝደንጎዩ እዩ ዘስምዕ ባዕሉ ከም ዝበሎ ንውኡ ምኽታል ምስኡ ምሳሕ መብላዕ ክዛረብ እንከሎ ምስማዕ እኹል ኣይኮነን ካብኡ ንላዕሊ ክንገብሮ ዝግባአና ነገራት ኣሎ ሓደ ግዜ ንዕድመ ኢየሱስ ድሕሪ ተቐቢልና ኣብ ትምህርቱ ፀኒዕና ክንነብር ዕለት ዕለት ክንነብሮ ኣለና እቶም ብእምነት ፀኒዖም ዘይነብሩ ኣብ ኣፍ ደገ ክተርፉ እዮም ኣብዚ ኢየሱስ ዘጠንቅቐና ዘሎ ጉዳይ ድሕነትና ብሸለልትነት ክንሕዞ ከም ዘይግባእ ሓንሳብ ሒዝካዮ ዝረጋገፅ ኣይኮነን ዕለት ዕለት ምንባሩ የድሊ كمتي أيهود دك أبراهام دك عبيت نبيات اندينا النابلوز أمنوز نورو جن قبرام قبر أبراهام زي كونه نحنا أول بسم تختل تخرصوص بسم كنا دحنتنا أي رقاقص ألنان إيو كندحن هياو أمنت اللينا رابعي قدامت دحروت دحروت كقدامت كون إيوم أما جرشا التوم نرؤسوم عبيتن حيالاتن نخلو خمد الله يمز قبرون زن قساقصون أمنقس أملاح كفلي أي كلو من إيو يبلنا بأنصارو التوم تحوتاتن بمانم زيف اللوتو كبرت زي بلوم أمنقس أملاح كاتو إيوم نايتوم زدحانو زرزر كقرمان نايو سلامنتاي إلنا أنت حاتتنا مخنياتو مقد أملاح كام مقدنا فلوي سلزخوني حدا زنقر تاريخ اللو حنت هاب تام سويتي من قصة سماك مسكدة التوم زم حضرو نقص زبالي كتنبرو دس زي بالقزاحي بوما نساخ ازد انتاخ قبرو ايدليوني كالي هوني لاتوم نساتهم كا قدمي عبزي ممساكي زل اخكلنا نزد راح ايوخ كنسرح زخيل إلوما اما عدو وابيلان تر عيات صبو قزار عياتمو اوتو صبو قزار انا ايمن ايو النابلت حتى تتوم ناي سرحتنيا جردينك إيو إلو ما كمي إلو ناتي سرحتنيا زنبرة دخا كاب ناتي زبلس مقامة تخسر رحيخ إلا حتتت أبزي زسرح قزاوتي بتخاب مدري زلأخ كايو نقرات إيو زسرح نحنا أي كنا ننمرس اللهم زي نسخي أب عالم كلوخي صبق قزا زسرح أي لأخكن إلو ما يبهل أبز عالم نقبرو إيو أبسا ماي سنك زخوننا أبزي زنقعنا ناي سقانا قرد راح

0: ምክንያት ምንድቅዳቅ ምድሪ ገለ ሰባት ጸገማት ትንጠባያትና የበርትዕ ብዝያዳ ሰብ ይገብረና ዝብሉ ኣለዉ ከይተሳቂኻ መክሰብ የለን ዝበሃል ዘረባ ኣሎ ኖ ፔይን ኖ ጌይን ዝበለ ፅርኢቶን ግምትን ንሃብ ስቃይ ምስጢር እዩ ኣብ ክርስትያናዊ ባህሊ ካብ ስቃይ ዘይምህዳ ብእምነት ኣምላኽ ክትቅበሎን ከለኻ ምስቲ ናይ ኢየሱስ ስቃያት ክተወሃህዶን ከለኻ ንካልኦት ድሕነት ዘድሕን ክኸውን ይከኣል ዝብል ኣሎ ስለምንታይ ከምዚ ዝኸውን ምክንያቱ ከዓ ኣብ እምነትና ስቃያት ኢየሱስ ንኩልና ደቂ ሰብ ድሕነትን ምሕረትን ዘምፀአ እዩ ኣብ ሂወትና ንርእስና ቀፂዕና ክንነብር እንተከኣልና እሞ ብእምነት እንተነበርና ብእምነት ንኢየሱስ ንክተል ኣለና ማለት እዩ ኣብ ገለ እዋናት ንክርስትያናዊ ሂወትና ክንነብሮ ክንቃለስ ኣለና ኣምላኽ ንኩሉ ዝጓነፈና ፀገማት ክንዕወት ኢሉ የሰናድወና ከም ሓላፍነት ዘለዎም ወለዲ ኣብ ገለ እዋን ኣምላኽ እውን ይቐፃዕና እዩ እዚ መቕፃዕቲ ገለ ስቃይ ሓዘን ከውርደልና ይከኣል እንተኾነ በቲ ዝተጓነፈና ፀገም መገዲ ኣምላኽ ኣብ ፍቕሪ ኣብ ርትዒ ኣብ ሰላም ክንምሃር ንኽእል ኣብዚ ዘለናዮ እዋን ምስ ኣምላኽ ጥቡቕ ርክብ ክህልወና እሞ ጉዳይ ድሕነትና ዋሓስ ክንረኽበሉ ይግብኣና እምነትና ክንነብሮ ከሎና ጥራሕ ኢና ክንዕወት ንኽእል ብግዜያዊ ምቾት ዓለም ተታሊልና ንመገዲ ኣምላኽ ዘንጊዕና ከይንነብር ምስትውዓል የድልየና ኦ ሕያዋይ ኣምላኽ ኣብ ጉዕዞ ሂወትና ብፍላይ ኣብዛ ዓመት እዚኣ እምነተይ ክሕድስን ከፅንዕን እሞ ከምቲ ንስኻ እትደልዮ ክመርሕ ፀጋ ካሃበኒ ኢልና ንለምኖ ፈቃር ኣምላኽና በታ ፀባብ ዓንቀፅ ክንምለሶ እናተፀበየና እዩ እሞ ብዘይ ውልውል ኣብቲ ቤቱ ንእቶ ብሩኽ ሰንበት ይግበረልና ኣባ ንጉሴ ፍስሓ
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ ፍስሓን ተስፋን ዘርእስቱ ሰነድ ካልኣይ ጉባኤ ቫቲካን ንዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብ ደቂ ሰባት ዘሎ ሕድሕዳዊ ምትእስሳር ኣፍልጦ ምሃብን ዝሓሸት ዓለም ንምህናፅን ዕላማ ብምግባር ኣብዚ ዘመን እዚ ንዘሎ ማሕበራውን ፖለቲካውን ውጥናት ብማዕቀን ክብሪ ሰብኣዊ ኣካልነት ተመርኩስና ንኽንግምግም ብኸመይ ከም ዝብድሃ ና ኣጉልሑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካየድዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ካልኣይ ምዕራፍ ናይቲ ሰነድ ካልኣይ ጉባኤ ቫቲካን ዝኾነ ጉስነታዊ ቅዋም ፍስሓን ተስፋን ብምስትንታን ብዛዕባ ሰብኣዊ ማሕበረሰብ ትምህርተ ክርስቶስ ኣካፊሎም ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም ሰናይ ምክትታል ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ እንቋዕ ድሓን መጻእኩም ጉባኤያዊ ቅዋም ፍስሓን ተስፋን ነታ ኻልአይቲ ምዕራፉ ንሰብኣዊ ማሕበረሰብ ብምውፋይ እቲ እናወስኸ ዝኸይድ ዘሎ ምትሕውዋስ ናይ ደቂ ሰባት ኣብ ንሓድሕዶም ዝምርኮሱን ከም ሓደ ካብቲ ጐሊሑ ዝረአ መዳያት ዘመናዊ ዓለም ምዃኑን ጌርና ክርእዮ ይዕድመና እዚ ሓቂ እዚ ግን ኣብ ዓሚቕ ደረጃ ናይቲ ኣብ መንጎ ደቂ ሰባት ዘሎ ሕብረት ክፍጸም ኣለዎ ነዚ ድማ ንምሉእ መንፈሳዊ ክብሪ ሰብኣዊ ኣካልነት ኣድላይ እዩ እዚ መግለጺታት እዚ ኣብዚ ግዜና ዝያዳ ህጹጽነት ዝረኸበ መግለጺ እዩ በቲ ሓደ ሸነኽ ቴክኖሎጂያዊ ምዕባለ ምስፍሕፋሕ መራኸቢ ብዙሓንን ማሕበራዊ መራኸቢታትን ከምኡውን እናወሰኸ ዝኸይድ ዘሎ ኣጠቓቕማ ሰብ ዝሰርሖ ኣስተውዕሎትን ሓደስቲ ኣጋጣሚታት ይኸፍት ኣሎ ዕንቅፋታት ይኣልን ንርሕቀት ድማ ድልድላት ይፈጥር ኣሎ በቲ ኻልእ ሸነኽ ግን ርክባት እናነከየ ይኸይድ ኣሎ ዝያዳ ምናባዊ ምዃን ድማ ንሕልና ወዲ ሰብ ጥራይ ዝኾነ ውሳኔ ኣሌጎሪዝም ናብ ናይ መሃብ ልምዲ የእትወና ኣሎ ማሕበራዊ ርክባት ሓቀኛ ትሕዝቶን ውልቃዊ ዕምቆትን ከም ዘለዎ ምርግጋጽ ኣብዚ መዳይ እዚ ክርስትያናዊ ማሕበረሰብ ክህቦ ዝደሊ ኣበርክቶ እዩ ካልኣይ ጉባኤ ቫቲካን ካብቲ ዅሎም ደቂ ሰባት ሓንቲ ስድራ ቤት ከቕሙን ንሓድሕዶም ከዓ ብመንፈስ ሕውነት ክተኣሳሰሩን ዝደልየሉ ናይ ፍጥረት መደብ መለክዒታትን ብርታዕን ክንረክብ ይዕድመና በዚ ምኽንያት እዚ ኸዓ እዩ ፍቕሪ ኣምላኽን ብጻይን እታ ቐዳመይትን ዓባይን ትእዛዝ እያ እዚ ድማ ብክርስቶስ ምሉእ ብምሉእ ግሉጽን ፍጹምን ምልኣት ረኸበ ፍጽምና ደቂ ሰባትን ምዕባለ ሕብረተሰብን ኣብ ንሓድሕዱ ኣጸቢቑ ዝምርኮስ ጌርካ ክርአ ኣለዎ ደቂ ሰባት ምስ ንሓድሕ

ዝኸብዶም ምቅላስ ወይ ምፍልላይ ትርጉም ዘይብሉ ተግባር ማለት እዩ። ታሪኽ እንተላይ ናይ ቀረባ ታሪኽ እውን ከይተረፈ ነዚ ሓቂ እዚ ብንጹር የረጋግጽ። ስለዚ ከምቲ ኣበው ካልኣይ ጉባኤ ቫቲካን ዝገለጽዎ ርእሰ ነገርን ሸቶን ኩሉ ማሕበራዊ ትካላትን ብግዲኡን ብተፈጥሮኡን ምሉእ ብምሉእ ማሕበራዊ ህይወት ዘድልዮ ሰብኣዊ ኣካል እዩ ዕላማ ክኸውን ዘለዎ። ነዚ ካብ ምድግጋም ድማ ከቶ ክንደክም የብልናን። ካብዚ ኣረኣእያ ዝተበጊሱ ፍስሓን ተስፋን ኣብ ዓለም ዘለዉ በበይኖም ዝዓይነቶም ሰባትን ህዝብታትን ከም ሓደጋ ወይ ስግኣት ዘይኮነስ ከም ምንጪ ብልጽግናን ዕቤትን ጌርካ ክረኣዩ ከም ዘለዎም ኣረጋጊጹ። ሓደ ሓደ ግዜ እዚ ናብ ዓመፃ ዝቕየር ግጭት ውፅኢት ሓይሊ ሓጢኣትን ኣብ ኩሉ ደረጃታት ንኣተሓሳስባን ተግባርን ዘረሓሕቕ መንገዲ እዩ። እዚ ኸኣ ዕንወትን ሞትን የምጽእ እዩ። ከምቲ ኣብ መንጎ ተፈላለዩ ተቕዋማትን ደቂ ሰባትን ዝረአ ኣብ ንሓድሕድና ዘሎ ምክፍፋል ከምኡውን ንሓልዮት ብዝያዳ ክፉታት ክንከውን ኣለና። ኣብዚ ነጥቢ እዚ ጉስነታዊ ቅዋም ብዛዕባ ሓባራዊ ረብሓ ሓጺር መግለጺ ይህብ። እዚ ድማ ድምር እቲ ማሕበራዊ ጉጅለታትን ውልቀ ሰባትን ኣባላቶምን ብተዛማዲ ምሉእን ድልውን ናይ ገዛ ርእሶም ዕግበት ንኽረኽቡ ብዘኽእሎም ኩነታት ከም ዝቖመ ይዝክር። ኣብ ርእሲ እዚ እውን ኣብ መንጎ ህዝብታት ዘሎ ምትሕውዋስ ኣፍልጦ ብምሃብ ነፍሲ ወከፍ ማሕበራዊ ጉጅለ ድሌትን ሕጋዊ ባህግታትን ናይ ካልኦት ጉጅለታትን ሕሉፍ ሓሊፉ እውን ንሓፈሻዊ ድሕንነት ናይ ምላእ ሰብኣዊ ስድራ ቤት ኣብ ግምት ከእቱ ኣለዎ ይብል። ካብዚ መሰረታዊ ሓሳብ እዚ ብምብጋስ ኣበውዚ ጉባኤ ገለ ግብራውን ፍሉይን ህጹፅን ሳዕቤናት ይገልጹ። ብቐዳምነት ንሰብኣዊ ኣካል ምኽባር ፍስሓን ተስፋን ኣስዒቡ ከምዚ ይብል፣ ንህይወት ዝጻረር ዝኾነ ይኹን ነገር ከም ሓደ ዓይነት ቅትለት ማለት ከም ጃምላዊ ቅትለት፣ ምንጻል ጥንሲ፣ ኤውትናዝያ ወይ ደይመደይልካ ዝግበር ርእስኻ ምጥፋእ ንፍጽምና ሰብኣዊ ኣካል ዝጥሕስ ዝኾነ ይኹን ነገር ከም ካብ ኣካላት ወዲ ሰብ ምቑራጽ ወይ ኣብ ኣእምሮ ወዲ ሰብ ዝወርድ ስቓይ ምፍቃድ ንባዕሉ ነዚ ዅሉ ከጋድዶዩ ዝርከብ ዘሎ። ንሰብኣዊ ክብሪ ዝጸርፍ ዝኾነ ይኹን ነገር ከም ትሕተ ሰብኣዊ መነባብሮ ብሃውሪ ዝግበር ማእሰርቲ፣ ስደት፣ ባርነት፣ ምንዝርና፣ ዕዳጋ ደቂ ኣንስትዮን ቈልዑን ሕፃናትን ከምኡውን ደቂ ተባዕትዮ ናፃን ሓላፍነት ዝስምዖምን ሰባት ዘይኮነስ ከም መሳርሒ መኽሰብ ጥራይ ዝቖጽር ዘሕፍር ኩነታት ስራሕ፣ እዚ ዅሉ ነገራትን ካልኦትን ብሓቂ ውርደት እዩ። ካልኣይ ሳዕቤን መሰረታዊ ማዕርነት ኩሎም ደቂ ሰባት፣ እዚ ድማ ማሕበራዊ ፍትሒ ዝሓትት እዩ። እቲ ሰነድ ከምዚ ይብል፣ ኣብ ጾታ፣ ዓሌት፣ ሕብሪ፣ ማሕበራዊ ኩነታት፣ ቋንቋ ወይ ሃይማኖት ተመስረተ ዝኾነ ይኹን ዓይነት ኣድልዎ ማሕበራዊ ይኹን ባህላዊ ብዘየገድስ ምስ ዕላማ ኣምላኽ ዝጻረር ኮይኑ ክስገርን ክጠፍእን ኣለዎ። ኣብ መወዳእታ ኣበው ካልኣይ ጉባኤ ቫቲካን ነቲ ናይ ውልቀ ሰባት ኣተሓሳስባ ክንሰግሮን ናይ ሓላፍነትን ተሳትፎን ኣረኣእያ ክንሕዝ ይምሕፀኑና። ክቡራት ኣሕዋትን ኣሓትን፣ እዚ ንደቂ ሰብ ከም ማሕበረ ሰባት ዝገልጽ ራእይ ካልኣይ ጉባኤ ቫቲካን ዝሓድገልና ክቡር ውርሻ እዩ። ንዅላትና ኣብ ውልቃውን ማሕበረ ሰብኣውን ምስትውዓል ንኽንሳተፍ ይሕግዘና። በዚ ኸምዚ ድማ ኣብ ማዕቀናት ክብሪ ሰብኣዊ ኣካልነት፣ ማሕበራዊ ፍትሕን ናጻ ተሳትፎን ኣብ ምህናጽ፣ ኣብ ማሕበራዊ ረብሓ ተመርኲስና ድማ ነዚ ኣብ ግዜና ዘሎ ማሕበራውን ፖለቲካውን ውጥናት ብሓላፍነት ክንግምግሞ ንኽእል ኢና። ንመጻኢ ሰብኣውነት ነፍሲ ወከፍ ወዲ ሰብ ምስ ኣምላኽን ምስ ኣሕዋቱን ኣሓቱን ኣብ ምትሕብባር ዝያዳ ሰብኣውነት ዝመላእ ዓለም ንምህናጽ ኣብ ዘለና ቈራጽነት እተመርኰሰ ድማ እዩ።

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس

ከቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን አሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይሎሚ ዕለት 21 መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ቅድስቲ መንበር ብዛዕባ ጉዳያት ዓንቀጽ እምነት ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር ንብፁዕ ካርዲናል ቪክቶር ኣማኑኤል ፈርናንደስን ንሃዋርያው ልኡኽ ቅድስቲ መንበር ናብ ሃገረ ኤኳዶር ንብፁዕ ሊቀ ጳጳሳት ዳጎር ቤቶ ካምፓስ ሳላስን ንተሳተፍቲ ጠቕላሊ ጉባኤ ማሕበር ደናግል መነኮሳት ክላሪሰ ኢጣልያን ንናይ ቅድስቲ መንበር ብዛዕባ ጉዳያት ምብራቃውያን ኣብያተ ክርስትያን ዝሓሊ ላዕለዋይ ቤት ጽሕፈት ህየንተ ንብፁዕ ካርዲናል ክላውድዮ ግጀሮትን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ቅዱስ ኣቦና ናብቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ምብጻሕ ከም ዘካየዱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 21 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፍልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ብምኽንያት መበል 300 ዓመት ዝኽሪ ኣዋጅ ቅድስና ቅዱስ ቱሪቤስ በዓል ሞግሮቬድዮ ናብ ካቶሊካውያን ጳጳሳት ላቲን ኣሜሪካ ዘመሓላልፍዎ መልእኽትን ናይ ቅድስቲ መንበር ቀዋሚ ተዓዛቢ ኣብ ውድብ ሕቡራት ሃገራት ዘስምዕዎ መደረ ምድላዋት ዓለም ሓቆፍ ቅነ መንሰያት ሴውል 227 ዓመተ ምህረት ኣብ ቃዛን ምዕራባዊ ገማግም ዮርዳኖስን ህፃናት ኣብ እዋን ክረምቲ ከጋጥሞም ዝኽእል ሓደጋን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 21 መስከረም 226 ዓመተ ምህረት መደፈነውና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ሃገረ ቫቲካን ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዛዕባቶም ኣብ ግራት ወይኒ ዝዓዩ ዝነበሩ ሰብኡ ዕለት ዘቕረቦ ምሳሌ ብምዝካር መንገድታት ኣምላኽ ከም መንገድታትና ከም ዘይኮኑን መደባቱ ድማ ካብቲ እንግምቶ ንላዕሊ ኣጸቢቖም ከም ዝዓብዩ ኣስተምሃሩ። ንሕና እዞም ብሓጢኣት እንፍለጥ ደቂ ሰባት ካብቲ እንሓስቦ ወይ ክንበጽሖ ንኽእል ሰብኣውነት ኣለና እኳ እንተበልና መደባት ኣምላኽ ግን መወ